0: ያልናቸውን የቢቢሲ አማርኛ ዘገባዎች ከናይሮቢ ስቱዲዮ በቀጥታ ስርጭት ይዘን ቀርበናል። በዛሬው ዝግጅታችን በአማራ ክልል ቢቡኝ ወረዳ በተፈጸመ ጥቃት ተማሪዎች ስለመጎዳታቸው፣
1: አራተኛ ክፍል ምርቂያ ፈተና ወስደው ወደ ቀያቸው በሚመለሱ ተማሪዎች ላይ በአካባቢ መሽጎ የነበረው ሽፍታ ተኩስ ከፍቶ በተማሪዎች ላይ ጉዳት አድርሷል።
0: ሌተናንት ጀነራል ታደሰ ወረደ በቁም እስር ላይ ናቸው ስለመባሉና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። የትግራይ ጊዜያዊ አስተዳደርን ለአንድ አመት የመሩት ሌተናንት ጀነራል ታደሰ ወረደ የት ናቸው? ቀጣዩ ዘገባ ምላሽ አለው።
2: በዶክተር ደብረጽዮን የሚመራው ካቢኔ የመጀመሪያ ስብሰባ ባደረገበት ለት ሌተናል ጀነራል ታደሰ የጊዜያዊ አስተዳደሩ ስልጣን በጉልበት እየተያዘ መሆኑን አስጠንቅቀው ነበር። ዛሬ አደገኛ መንገድ የተጀመረበት ለት ነው። በዚህ ምክንያት ለሚከተለው መዘዝ ተጠያቂው የጊዜያዊ አስተዳደሩ ስልጣን በጉልበት እየያዘ ያለው ኃይል መሆኑን መግለጽ እፈልጋለሁ ሲሉም ማስጠንቀቂያውን ለህዝብ አድርሰው ነበር። ይህንን የመጨረሻ መልእክታቸውን ካስተላለፉ በኋላ እሳቸው በምን ሁኔታ እንደሚገኙ የብዙዎች ጥያቄ ሆኖ ሰንብቷል። ቢቢሲ ትግርኛም ሁኔታውን ለማጣራት ለሳምንታት ጥረት ሲያደርግ ቆይቷል። ከትናንት በስቲያ ረቡዕ በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀሌ መጓዛቸውን ተከትሎ ሌተናል ጀነራል ታደሰ በምን ሁኔታ እንደሚገኙ ለማወቅ ተጨማሪ ጥረት ተደርጎ ነበር። ለመጀመሪያ ጊዜም ጉዳዩን ከሚያውቁ የቅርብ ምንጮች ተጨባጭ መረጃ ማግኘት ተችሏል። በደህንነት ስጋት ስማቸው እንዳይገለጽ የጠየቁ ምንጭ ለቢቢሲ ትግርኛ እንደገለጹት አምባሳደር ማሲንጋ ከሌተናል ጀነራል ታደሰ ጋር ለመገናኘት ቀጠሮ ይዘው ነበር ከአዲስ አበባ ወደ መቀሌ ተጓዙት። በርግጥ አምባሳደር ማሲንጋ ጀነራል ታደሰን ለማግኘት የሞከሩት አሁን ብቻ አይደለም ይላሉ እኚህ ምንጭ። ከዚህ በፊትም ሞክረው አልተሳካላቸውም። በዚህ ሳምንት ረቡዕ የተያዘው ቀጠሮ ሁለተኛ ሙከራ መሆኑ ነው። ቀጠሮ ከተያዘ በኋላ ይገናኛሉ የሚል ተስፋ ነበረን። ቀጠሮ ከቀኑ 5 ሰዓት ነበር። እሳቸው ቀጠሮ እንዳላቸው ያውቁ ነበር። አምባሳደሩ መቀሌ እንደገቡም ሰምተው ነበር። ከዚያ ግን 4 ሰዓት ገደማ ለዋና የደህንነት ኃላፊው ስልክ ተደውሎ ትዕዛዝ ተላልፏል ብለዋል ምንጫችን። ይህንን መረጃ ለማረጋገጥ ከሰላም ጸጥታና ደህንነት ቢሮ ቢቢሲ ማብራሪያ ለማግኘት ያደረገው ጥረት አልተሳካለትም። የሌተናል ጀነራል ታደሰና አምባሳደር ማሲንጋ ቀጠሮ 1 ሰዓት ያህል ሲቀረው ከቪአይፒ ጥበቃ ኃላፊ በተደወለ ስልክ ሁኔታው እንደተቀየረ የቢቢሲ ምንጭ ይናገራሉ። ትዕዛዙ ምንም አይነት እጀባ አታድርጉ፣ ምንም አይነት እንቅስቃሴ አታካሂዱ፣ ተሽከርካሪዎች አይንቀሳቀሱ፣ ይህን ለራሱ ለጀነራል ታደሰ ማለት ነው አሳውቁት የሚል ትዕዛዝ እንደተሰጠ ገልጸዋል ምንጫችን። በተጨማሪም ይህ ትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማችሁ የሚችል ሌላ ኃይል አለ፣ ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ ነው የምንላችሁ የሚል ትዕዛዝ መተላለፉም አክለዋል። ይህ መመሪያ ለሌተናል ጀነራል እንዲሁም ለአሽከርካሪዎቻቸውና ረዳቶቻቸው እንዲነገር ትዕዛዝ ተሰጥቷል። የጥበቃቸው ኃላፊ ይህንን ትዕዛዝ ለሌተናል ጀነራል ታደሰ ካሳወቃቸው በኋላ ጀነራሉ ትዕዛዙን እንዳልተቀበሉትና እኔ ራሴ መኪና እያሽከረከርኩ ሄዳለሁ ብለው መነሳታቸውም ለማወቅ ችለናል። ይህም በጥበቃ አባሎቻቸውና በቤተሰቦቻቸው ላይ ከፍተኛ ስጋት ፈጥሯል። በተለይም ቤተሰቦቻቸው እባክህቶ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም በማለት እንደለመኗቸውና እንዳይወጡም እንዳሳሰቧቸው ተናግረዋል። አምባሳደሩ ከሌተናል ጀነራል ታደሰ ጋር ለመገናኘት ተስፋ አድርገው እንደነበር ጠቅሰው ሌተናል ጀነራል ታደሰ የቤተሰባቸውን ምክር ተቀብለው ከቤት ሳይወጡ እንደቀሩም ምንጩ ተናግረዋል። ያለውን ሁኔታ ለአምባሳደር ማሲንጋ ደውለው እንዳስረዱም እኚህ ምንጭ አብራርተዋል። ይህ የስልክ ውይይት ታዲያ ከአምባሳደሩ ጋር ማለት ነው 20 ደቂቃ እንደወሰደ ቢገለጽም የውይይቱ ይዘት ምን እንደነበር ግን ቢቢሲ ለማወቅ አልቻለም። ከረቡዕ በኋላ ጀነራሉ በቁም እስር ላይ እንዳሉ ነው ምንጮቻችን የገለጹት። ሚያዝያ 30 ከስልጣናቸው ተነስተው በህዋት ሊቀመንበር ዶክተር ደብረጽዮን እንደተተኩ ከተገለጸ በኋላ ወደ ፕሬዝደንቱ ጽፈት ቤት ሄደው እንደማያውቁና ከክልሉ አስተዳደር ጋር ምንም ግንኙነት እንደሌላቸው ተነግሯል። ሆኖም ከመኖሪያ ቤታቸው አጠገብ ወዳለው የግል ቢሮአቸው እንደሚሄዱና አብዛኛውን ጊዜያቸውን ቤት ውስጥ መጻሕፍት በማንበብ እንደሚያሳልፉ የቢቢሲ ምንጭ ተናግረዋል። እንዳንድ ጊዜ ደግሞ በፕላኔት ሆቴል ሰዎችን ያገኙ እንደነበር ተገልጿል። እስካሁን ድረስ በቃቸውና ተሽከርካሪያቸው ቢኖሩም ቀስ በቀስ በቃዎቻቸው እየተቀነሱ እንደሆነም ጠቁመዋል። ተሽከርካሪያቸውም ሊወሰድ እንደሚችል ጭምጭምታዎች መሰማታቸውም ምንጮች አክለዋል። ሌተናንት ጀነራል ታደሰ ከሁለት ወራት በላይ ከቤታቸው ብዙም ባይወጡም የረቡዕ እርምጃ ግን አሳሳቢ ነው፣ በቁም እስር ላይ እንዳሉም በግልጽ የሚያረጋግጥ መሆኑን እነዚህ ምንጮች ተናግረዋል።
0: በአማራ ክልል ምስራቅ ጎጃም ዞን ቢቡኝ ወረዳ በህዝብ ማመለሻ መኪና ላይ በተፈጸመ ጥቃት 5 ተማሪዎች መጎዳታቸው ተገለጸ። ከደብረ ማርቆስ ዩኒቨርሲቲ 12ኛ ክፍል ብሔራዊ መልቀቂያ ፈተና ተፈትነው ወደ አካባቢያቸው ሲመለሱ የነበሩ ተማሪዎችን ባሳፈረ ተሽከርካሪ ላይ ታጣቂዎች ፈጸሙ በተባለ ጥቃት 4 ወንድና 1 ሴት በድምሩ 5 ተማሪዎች ላይ የአካል ጉዳት መድረሱን አንድ የአካባቢው የመንግስት የስራ ኃላፊ ለቢቢሲ ተናግረዋል። ጥቃቱ የተፈጸመው ትናንት ሐሙስ ሐምሌ 9 መሆኑን የገለጹት ግለሰቡ ለጥቃቱ መንግስት ጽንፈኛ ብሎ የሚጠራውን የፋኖ ታጣቂዎች ተጠያቂ አድርገዋል።
1: በ9/11/2018 ዓመተ ምህረት 2:30 አካባቢ በቢቡኝ ወረዳ በወይማ በሞሰራሽ የሚያቦ ቀበሌ ግርግራድ በሚባለው አካባቢ ላይ 12ኛ ክፍል መልቀቂያ ፈተና ወስደው ወደ ቀያቸው በሚመለሱ ተማሪዎች ላይ በአካባቢ መሽጎ የነበረው ሽፍታ ተኩስ ከፍቶ በተማሪዎች ላይ ጉዳት አድርሷል። ከዚህ ቀደም በነበረው ያው እንደሚታወቀው ለሶስት ዓመታት አካባቢ የቆየ በተለይ ክልሉ ላይ እና በዞናችን በወረዳችን ተማሪዎች ከትምህርት ስርዓቱ እንዲገለሉ እና ትውልዱ እንዲመክን ጭምር ሲሰራ የነበረ ስለነበረ አሁን ላይም ቢሆን በመንግስት እና በማህበረሰቡ ጥረት እዚህ የደረሱ ተማሪዎችን ያው ለፈተናም ሲሄድም ጭምር ተኩስ ከፍቶ ነበረ። ሲመለስም ደግሞ ራሱን አደራጅቶ ከመደበኛው ከመከላከያ ኃይል ጋር መጋፈጥ ያቃተው እነዚህ ምንም የማያውቁ የነጋገር ተረካቢ የሆኑ ተማሪዎችን ነው። ወደ ቤት ሰው እየተመለሱ ባሉበት ተኩስ ከፍቶ ደፍቶ ያው ከአምስት ያላነሱ ተማሪዎች ላይ ጉዳት አድርሷል ማለት ነው። 4 ወንድ 1 ሴት
0: እዚያው መኪና ውስጥ እንዳሉ ነው፣ ተሽከርካሪ ውስጥ እንዳሉ ነው
1: እያሉ አንሰላ ሀገር ሰላም ነው ብሎ እየተንቀሳቀሱ ባሉበት በእነሱ ላይ ነው። እንግዲህ
0: ከየት ወዴት እየሄደ ነበር?
1: ደብረ ማርቆስ በአንድ ማዕከል ነው ፈተናው ይወሰድ የነበረው እና ፈተናው አጠናቀው ከደብረ ማርቆስ ወደ ቢቡኝ ወደ ድጎጽዮን ከተማ ሲመለሱ በጥቅሉ ከቢቡኝ ወረዳ ወደ ደብረ ማርቆስ ለመሄድ በእያንዳንዱ ቀበሌ ላይ የኃይል አለ። አሁን የከፋ የሚያደርገው ግን ምንድን ነው? አንደኛ እነዚህ ልጆች ምንም የማያውቁ የፖለቲካ ትርጉም ማይገባቸው 12ኛ ክፍል ፈተናን አጠናቀው ሲመለሱ በጣም እንትን የሚለው ነገር ማህበረሰቡ ጋርም ጭምር ቁጣ የፈጠረ እየሆነ ያለው በእነዚህ ምንም በማያውቁ ህጻናት ላይ የተከፈተ መሆኑ ነው የተኩስ ጥቃቱ።
0: እዛው መኪና ውስጥ የነበሩት ተማሪዎች ብቻ ናቸው ሙሉ በሙሉ?
1: አዎ ተማሪዎች ብቻ መኪና ላይ ያሉ የነበረ ተማሪዎች ናቸው።
0: ምን ያክል ተማሪ ይሆናሉ መኪና ውስጥ የነበሩት?
1: እንግዲህ መኪና ላይ የነበሩት ያው ከ7 ያልተናነሰ መኪና ነበረ። እንግዲህ አንድ መኪና 44 ይይዛል፣ 7ቱ ባርባራ ሲባዛ እንግዲህ መፍሰል ይቻላል።
0: አንድ መኪና ላይ ነው ጥቃቱ የተፈጸመው ከ7ቱ መኪኖች?
1: አዎ በአጋጣሚ አንደኛው መኪና ላይ ነው፣ ሌሎች ቀድመዋል። ከኋላ ካለው መኪና ላይ የተፈጸመው 12 ሰዓት አካባቢ 12 ሰዓት እስከ 12:30 ባለው
0: አመሻሽ ላይ ማለት ነው። አሁን ጽንፈኛ ያሉት ቡድን ስለመፈጸሙ ጥቃቱን ምንድን ነው ማረጋገጫችሁ?
1: ማረጋገጫችን ምንድን ነው? ይሄ ቡድን መሆኑ የሚታወቀው አንደኛ ከዚህ ቀደም በነበረው የአካባቢ በእነሱ የተያዘ ነው፣ በቃ እነሱ ናቸው ያሉበት። ሲቀጥል ሲሄዱም እንደነገርኩ ይሄ ተማሪ ሲሄድም ጥቃት ፈጽሟል። ጉዳት ባይፈጸም የተኩስ ድምፅ አሰምቷል።
0: መቼ ነው እሱ
1: ሲሄዱ? ማለት የዛሬ ሳምንት ነው፣ ቀኑን ረሳሁት። ሲሄዱም ከፍቷል። እኛም ደግሞ እዚያው ማን እንዳለው እዚህ አካባቢ ከዚህ ቀደም በነበረው በእጀባ ነው ሲካሄድ የነበረው ማለት ነው፣ በመንግስት እጀባ ነው ሲካሄድ የነበረው እና ምንም እንትን የለውም፣ ጥርጥር የለውም በዚህ በመደበኛ ታጣቂ ተካሄደ።
0: ተማሪዎቹ ሲሄዱም ሲመለሱም አሁን ያሉት እጀባ፣ የመንግስት ኃይሎች እጀባ እየተደረገላቸው አልነበረም?
1: ሲሄዱ ነበረ፣ ሲመለሱ ሆነ አካባቢ ላይ የመንግስት ታጣቂዎች ነበሩ እና የመንግስት ታጣቂዎች አሉበት አካባቢ ላይ ሳይሆን ከእነሱ የተወሰነ ርቀት ባለው አካባቢ ላይ ሆኖ ነው ጥቃቱን የፈጸሙት። በኋላ ግን የኛ ኃይል ወደዛ ሲሄድ ያው ፈርጥቶ ወደ መጣበት ተመልሷል ማለት ነው። መንገዱ ሙሉ በሙሉ ነጻ ስላልነበረ የመንግስት ኃይሎችም ስለነበሩ የመንግስት መከላከያዎችን የአካባቢ ሚሊሻዎች ስለነበሩ ልክ ተኩስ ድምፅ እንደተከፈተ ቀጥታ የኛዎች ናቸው የደረሱት ማለት ነው እዛ። እንጂ ከዛም በላይ በርካታ ጉዳት ሊያደርሱ እንደሚችል ይገመታል እና የኛዎች ስለደረሱ ነው።
0: አሁን የተጎዱት ተማሪዎች በምን ሁኔታ ላይ ነው ያሉት?
1: ጊዮን ወረዳ የመጀመሪያ ደረጃ ሆስፒታል ውስጥ ህክምና እና እርዳታ እየተደረገላቸው ይገኛል።
0: ጉዳታቸው እንዴት ነው የሚገለጸው? ቀላል ነው ወይስ ከበድ ያለ ጉዳት ነው?
1: ሁለት ልጆች ጋር ከባድ ጉዳት ነው ያስተናገዱት። ሌሎቹ ሶስቱ ቀላል የሚባል ነው።
0: አሁን እሳ በአካባቢው ያለው ሁኔታ ምን ይመስላል?
1: አሁን ባለው በአካባቢው ሁኔታ እንግዲህ ወደ 19 የሚደርስ ቀበሌዎች አሉ በዚህ በጊዮን ወረዳ ውስጥ። ከእነዚህ ቀበሌዎች 6 የሚደርሱ በመንግስት መዋቅር ቁጥጥር ስር ያሉ ናቸው። ሌላው ላይ ግን ቅድም በነገርኩህ የጽንፈኛ ቡድኑ ኃይል የተሰማራበት ነው ያለው።
0: እንዲያው አሁን 5ቱም ልጆች እዛው ሆስፒታል ነው ያሉት?
1: አዎ ሆስፒታል ናቸው።
0: አልወጡም? ታክሞ የወጣ የለም እስካሁን?
1: የለም።
0: በዘንድሮ አመት ግን እንዴት ነው ወረዳው ላይ የመማር ማስተማር ሂደቱ ቀጥሎ ነበር?
1: አዎ 43 ትምህርት ቤቶች የተወሰኑ ትምህርት ቤት ቀጥሏል። በተለይ የመንግስት መዋቅሩ ሙሉ በሙሉ ሰላም በተረጋገጠባቸው አካባቢዎች ትምህርት ስርዓቱ ቀጥሏል። 2018 በጀታሞች ኦልሞስት አብዛኛው ትምህርት የተጀመረባቸው አይደሉም። ከ8 ያልበለጡ ትምህርት ቤቶች ናቸው ትምህርት ሲያስተናግዱ የነበሩ።
0: ያነጋገርናቸው ባለስልጣን ለድምጽ ላይ ለደህንነታቸው ስንል መጠነኛ ለውጥ አድርገናል። ቢቢሲ በተማሪዎቹ ላይ ስለተፈጸመው ጥቃት እንዲሁም በፋኖ ላይ ስለቀረበው ወንጀላ ከታጣቂ ቡድኑ አስተያየትና ምላሽ ለማግኘት ያደረገው ጥረት አልተሳካም። አሁን ደግሞ አጫጭር ዜናዎች። በኡጋንዳ በደረሰ የትራፊክ አደጋ ቢያንስ 20 ልጆችና አንድ አዋቂ ሰው መሞታቸው ተገለጸ። በትምህርታዊ ጉዞ ላይ የነበሩ ተማሪዎችን ጭኖ የተጓዘው አውቶቡስ በመስራቃዊ ያገሪቱ ክፍል ተገልብጦ ነው የሞት አደጋው የደረሰው። በጋና ፕሬዝዳንት ላይ አስተኛ ዜና አሰራጨች የተባለችው ቲክቶከር ተፈረደባት። ጋናዊቷ ቲክቶከር ካሚላ አልሐሳን ጥፋተኛ መሆኗ በመረጋገጡ የአንድ አመት እስር ተፈርዶባታል። የዩኬ ፖሊስ ለኢራን ደህንነት መስሪያ ቤት ድጋፍ አድርጓል ባለው የ39 ዓመት ግለሰብ ላይ ክስ መመስረቱን አስታወቀ። የዩናይትድ ኪንግደም ባለስልጣናት በተደጋጋሚ ኢራን በአገሪቱ ውስጥ አለመረጋጋትን ለመፍጠር ወንጀለኛ ቡድኖችን ልትጠቀም ትችላለች በማለት ሲያስጠነቅቁ ነበር። አጫጭር ዜናዎቹ እነዚህ ናቸው። የዓለማችን ሁለት አያላን ቻይናና አሜሪካ ናቸው። ለመሆኑ እርሶ ለየትኛው ሀገር ነው በጎ አመለካከት ያለዎት? ፒው የተሰኘው የጥናት ተቋም በ36 ሀገራት ያሉ ህዝቦችን ይህንኑ ጥያቄ ጠይቋቸው ነበር። ምላሻቸው ያልተጠበቀ ሆኗል። እድሜ ለትራምፕና የጣልቃ ገብነት ፖሊሲያቸው ይሁንና የዓለም ሀገራት ለአሜሪካ ያላቸው ፍቅር እየተንጠፈጠፈ ይመስላል። ቻይና ላይ ደግሞ በጎ አመለካከት እያሳደሩ ነው። ፍሬውት ካሳ ጥናቱን እንዲህ አጠናቅረዋለች።
3: ለአስርት ዓመታት ተመራጭም ልዕለ ሀያልም መሆኗን ያሳየችው አሜሪካ ናት። ጠንካራ ኢኮኖሚዋ፣ ወታደራዊ አቅሟና ዲፕሎማሲያዊ የበላይነቷ ይህንኑ ይመሰክራሉ። አሁን ግን ይህ አካሄድ እየተለወጠ ይመስላል። ከሰሞኑ የወጣ አዲስ ዓለም አቀፍ ጥናትም ይህንኑ የሚያሳይ ሆኗል። አዎንታዊ ምልከታ በማግኘት ከአሜሪካ ይልቅ ቻይና ቅድሚያ ማግኘት ጀምራለች። ፒው የምርምር ማዕከል በ36 ሀገራት ከ42 ሺህ በላይ ሰዎችን ያሳተፈ ጥናት አካሂዷል። ከነዚህ ሀገራት 25ቱ ከአሜሪካ ይልቅ ለቻይና አዎንታዊ እይታ እንዳላቸው አስታውቀዋል። ፒው ተመሳሳይ ጥናት ሲያከናውን ከሁለት አስርት ዓመታት በላይ ሆኖታል። በእነዚህ ጊዜያት ቻይና በዚህ መጠን አሜሪካን የበለጠችው ለመጀመሪያ ጊዜ ነው። ስፔን፣ ኢንዶኔዥያ፣ ጣሊያን፣ ግሪክ እና ካናዳ በከፍተኛ መጠን ፊታቸውን ወደ ቻይና ያዞሩ ሀገራት ሆነዋል። ጃፓን፣ ደቡብ ኮሪያ፣ ህንድ፣ ፖላንድ፣ እስራኤል እና ፊሊፒንስ አሁንም አሜሪካን በበጎ ይመለከታሉ። በሌላ በኩል በ20 ሀገራት ውስጥ ለአሜሪካ የደላ ምልከታ ያላቸው ሰዎች አማካይ ቁጥር ባለፉት ዓመታት እየቀነሰ መጥቷል። ለቻይና በጎ እይታ ያላቸው ሰዎች አማካይ ብዛት ደግሞ እያደገ መጥቷል። ይህ ግን ቻይና ተወዳጅ እየሆነች የመጣችበት ታሪክ ብቻ አይደለም፣ የአሜሪካ ገጽታ ለምን እየተለወጠ እንደሆነ የሚያሳይም ጭምር ነው። ይህም ነው ጉዳዩን ይበልጥ ሳቢ ያደረገው። አንድ ጉዳይ ከሌሎች በላይ ጎልቶ እንደሚታይ ጥናቱ አረጋግጧል። አሜሪካ ከቻይና በበለጠ በሌሎች ሀገራት የውስጥ ጉዳይ ጣልቃ እንደምትገባ ያምናሉ። ከ75% በላይ ተሳታፊዎች የአሜሪካን ጣልቃ ገብነት ተናግረዋል። ወታደራዊ ጣልቃ ገብነቶች፣ ማዕቀቦችና የቅርብ ጊዜ ጂኦፖለቲካዊ ውጥረቶች ይህንን ስሜት at an acroal. China and bet al agabinati emigal utkin, arba miss bemeto chuchana cho. Tanatuba mikana one better work to America, begri land light anwan, yas had derich, bemakakaling a misrak would written sit chemir, be iran degmo with tadderate at yifes amishno. Lebzuagaruchi betalim, betadagarat China, kagizi wedegize, agar mono, yeta yegengal. Yikin Beijing bemetadir gonagar, muluba mulus la misma maidelem. Beijing, tegam mash mono, temerach bedder gatum, hulumgin, China, yam. ማለት አይደለም ከጥናቱ አስቀራሚ ግኝቶች አንዱ በቻይናና በመሪዋ መካከል ያለው ልዩነት ነው የቻይና አጠቃላይ ገጽታ ቢሻሻልም በፕሬዝዳንት ጂ ጂንፒንግ ላይ ያለው እምነት ግን ዝቅተኛ ነው እንዲያም ሆኖ ግን ጂ በብዙ ሀገራት ከትራምፕ የበለጠ የመተማመን ደረጃ አግኝቷል ብዙ ሰዎች የቻይናን ኢኮኖሚ እድገት ተጽዕኖ ከፖለቲካ አመራሯ እንደሚለዩ ተመራማሪዎች አምናሉ የቻይና የሰባይ መብቶች አያያዝ የወታደራዊ አቅም መስፋፋትና የጨመረ የመጣው የውጭ ፖሊሲ ስጋቶችም ተነስተውበታል ሰዎች ቻይናን በአለማ ቀፍ ደረጃ ተሰሚነቷ ቢጨምርም የፖለቲካ ስርዓቷ ላይ ያለው አቀባበል ዝቅ ያለ ነው የጥናት ዋነኛ ጉዳይ ዓለም ፊቱን ወደ ቻይና ያዞረ መሆኑ ላይሆን ይችላል ዋናው ነገር በርካታ ሀገራት መረጋጋትን መፈልጋቸው ነው ቻይና በእስያ በአፍሪካና በላቲን አሜሪካ በመሰረተ ልማት በንግድና በልማት ፕሮጀክቶች ላይ ለአመታት ኢንቨስት አድርጋለች የአሜሪካ የውጭ ጉዳይ ፖሊሲ ፕሬዝዳንቶች በተለዋወጡ ቁጥር መለዋወጡ አንዳንድ አጋሮች የዋሽንግተንን አስተማማኝ ወዳጅነትን እንዲጠራጠሩ አድርጓቸዋል ጉዳዩ ትክክልም ይሁን አይሁን በአለም አቀፍ ተቀባይነቷ ላይ ግልጽ ተጽዕኖ ያሳደረ ነው ከሰባ አመታት በላይ አሜሪካ በአለም አቀፍ ፖለቲካ ውስጥ የበላይ ኃይል ሆና ቆይታለች ዛሬ ያ የበላይነት ትልቅ ጥያቄ እየተነሳበት ይገኛል ጥያቄው ቻይና ያደገች ነው ወይ የሚለው ሳይሆን እውን ዓለም ቻይናን የመረጠ ነው ወይስ ሌላ ማራጭ እየፈለገ ነው የሚለው ነው
0: በአሜሪካና ኢራን መካከል የሚካሄደው የሰላም ድርድር ከተቋረጠ ወዲህ የአሜሪካ ጦር በቅርቡ በፈጸመው የአየር ጥቃት የሲቪል መሰረተ ልማቶችን እየደበደበ ነው ስትል ቴህራን ከሰሰች። የመንግስት ሚዲያዎችና የአካባቢ ባለስልጣናት ድልድዮች የባቡር ጣቢያና የአየር ማረፊያ መመታታቸውን ተናግረዋል። ቢቢሲ በሆርሞዝጋን ግዛት በሚገኝ ድልድይ ላይ ጥቃት መፈጸሙን አረጋግጧል። የአሜሪካ ማዕከላዊ እዝ ወይም ሴንትኮም የኢላማዎቹን ዝርዝር ባይገልጽም ጥቃቶቹ የኢራን ወታደራዊ አቅም የበለጠ ለማዳከም የታለሙ ናቸው ብለዋል። ኢራን የአሜሪካ ጦር ጥቃትን ተከትሎ በባህረ ሰላጤ ውስጥ በሚገኙ የአሜሪካ ጦር ሰፈሮችና አጋሮች ላይ የበቀል እርምጃ እንድትወስድ አድርጓታል። አሜሪካ ላለፉት 6 ተከታታይ ምሽቶች በኢራን ኢላማዎች ላይ የአየር ድብደባ ስትፈጽም ቆይታለች። የኢራን የመንግስት ሚዲያዎችና የአካባቢ ባለስልጣናት ሐሙስ ምሽት ላይ በደቡብ ምስራቅ ኢራን የሚገኘው የኢራን ሻህር አውሮፕላን ማረፊያ የባቡር ጣቢያና በሆርሞዝጋን ግዛት የሚገኙ 6 ድልድዮች ጥቃት እንደደረሰባቸው ዘግበዋል። በሆርሞዝጋን የሚገኙ የክልል ባለስልጣናት ደግሞ 7 ሰዎች መገደላቸውን ይፋ አድርገዋል። ቢቢሲ ቬሪፋይና ቢቢሲ ፐርሺያ በጋሪቭ ድልድይ ላይ የደረሰውን ጉዳት የሚያሳይ ቪዲዮን ትክክለኛነት አረጋግጠዋል። በሌሊት የተቀረጹት ቪዲዮዎች ድልድዩ ላይ የእሳት ነበልባል ሲንቀለቀል አሳይተዋል። ትራምፕ በሚያዝያ ወር አሜሪካ በኢራን ድልድዮችንና የኃይል ማመንጫዎችን ጨምሮ የሲቪል መሰረተ ልማቶችን እንደምትደበደብ ከተናገሩ በኋላ የተባበሩት መንግስታት የሰብአዊ መብቶች ኃላፊ ቮልከር ቱርክ ሆን ብሎ ሲቪሎችን እና የሲቪል መሰረተ ልማቶችን ማጥቃት የጦር ወንጀል ነው ብለው ነበር። ኩዌት ደግሞ የኢራን ጦር በፈጸማቸው ጥቃቶች የጨው ውሃ ማጣሪያና የኃይል ማመንጫ ጣቢያ ላይ ጉዳት መድረሱን አስታውቃለች። ጥቃቱ በስፍራዎቹ ላይ ቃጠሎ እንዲነሳ በርካታ የማምረቻ ክፍሎችም ከአገልግሎት ውጪ እንዲሆኑ አድርጓል ተብሏል። በ1949 የወጣውና በጦርነት ወቅት የሚከበሩ ሰብአዊ ስነ ምግባሮችን የሚዘረዝረው የጄኔቫ ስምምነት ለሲቪሎች አስፈላጊ እንደሆኑ በሚታሰቡ ስፍራዎች ላይ ጥቃት መፈጸምን ይከለክላል። ኢራንና አሜሪካ ወደ ግጭት መመለሳቸው ለዓለም የንግድ መርከቦች ዋነኛ መተላለፊያ የሆነው የሆርሙዝ ወሽመጥን በድጋሚ መነጋገሪያ እንዲሆንም አድርጎታል። ባለሙያዎች ለሆርሙዝ አማራጮች አሉ ቢሉም እነዚህ አማራጮች የሆርሙዝ ወሽመጥን መተካት የሚችሉ አይደሉም።
4: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛ ነበር አብራችሁን ስለቆያችሁ እናመሰግናለን።